0: Саламатсыздарбы, урматтуу угармандар жана көрөрмандар. Сиздер менен K2K радиосу Кыргызстан менен Кореянын ортосундагы маданий алтын көпүрө. Кореяда май айы өзгөчө үй бүлөгө арналгандыктан бүгүнкү биздин эфир дагы үй бүлөгө арналмакчы.
1: Аннеосео чунге анын чончия여러분. K2K радио ушинин것은 진심으로 환영합니다. 오늘은 우리가 가족 문화의 결혼 전통 키르기스와 한국의 비교 대한 주제가 있을 것입니다. 아, 아이베리. 아, 잘 지내죠?
0: 잘했어요.
1: 우리 아이베리는 지금 전북 대학교에서 공부하는 중이에요. 오늘은 아이베리와 같이 저는 아이다. 한국 가고 키르기스탄은 가족 문화 결혼 전통에 대한 이야기를 할 것입니다.
0: Үй-бүлөнүн баш аты Атене демекчи, анда алгач эле Атене жөнүндө ырылсак, Аяна Касымова жана Айыма Айлчиевадан Атене деген ыр.
1: Чыгым여러분들께 음악을 하는 시간이에요. 지금 여러분들 Айыма Айлчиева, Аяна Касымова, Атене 부모님이라는 노래를 들 것입니다.

0: 지금 여러분들 아빠라는 에르란 안다쉐프 아빠라는 노래를 들었습니다. 지금 우리가 이렇게 해서 가족들 대한 많은 이야기들을 해봤는데 지금 한국에는 예전엔 중매 문화가 있었습니다. 근데 키르기스탄 어때요?
1: Кыргыз элинде дагы ошол үй жаңы эки үй бүлө урулатканда дагы өзгөчө салттары бар. Мисалы, биринчи кыз узатуу, бул деген ошол үй бүлө кызын турмушка узатуу деп саналат. Анан кийин өзүнчө үлпө той дагы берилет да. А Кореяда дагы ушундай салттар барбы?
0: 네, 원래 한국에서도 정통이 있죠. 결혼 문화는 먼저 만나고 부모님들 같이 뭐 만나는 자리 있었고 거기서 부모님들 같이 얘기도 하고 키르기스탄은 원래는 같이 만났다가 같이 결혼하고 이런 거 있고 아니면 소개를 받아서 같이 부모님들 결혼시키는 결혼식도 많지 않아요. 그죠? 그러면 부모님들이 사돈끼리 만나가지고 어떤 이야기를 나누면서 어떻게 결혼식을 할 건지 얘기해서 그리고 키르기스탄은 제가 들었는데 칼음이라고 있다고요. 칼음이 무엇인지 말씀해 주시겠어요?
1: Кыргызстанда калым деген бул ошол эмеге кыздын ата энесине жана кызга берилет бала тараптан. Бул калымды ошол эмеге кыздын атайын кызга септептик деген дагы бизде салт бар. Бул ошол кыздын ата энеси жаңы кызын турмушка узатканда атайын жанагындай керектүү буюмдарды даярдайт да. Мисалы, жууркан төшөктөрдү, идиштерди жаңы үй бүлөгө эмне керек болот? Ошо жаңы үйүнө ошол о керектүү нерселердин баардыгын тең ошол баланын ата энеси берген акчага сатып беришет. Бул ошол жаңы түптөлгөн үй бүлөгө кичинекей инвестиция деп дагы атасак болот да.
0: 키르기스 전통에서 칼음이라는 거 뭐냐면 결혼 전 신랑 쪽이 이제 신부 가족에게 예의를 표현하고 준비하는 전통적인 혼수 문화입니다. 한국에도 보면 혼수 문화가 있잖아요. 예를 들어서 신랑감이 집을 사면 아내는 이제 아내가 이제 신부님이 사고 그런 거를 다 하는 것은 키르기스탄은 반대로 칼음은 신랑감이 그 돈을 아니면 뭔가를 이렇게 크게 얘기해서 그런 거를 표현해서 예의를 주는 것이다라고 보면 돼요. 그러면 가을은 얼마나 받고 싶어요?
1: Бизде жанагы региондорго жараша ар кандай бөлүнөт. Мисалы, мен өзүм Таластыкмын, анан кийин Таластын кыздары кымбат деп айтылат да. Мисалы, 500 миңден башталат эме калыңдарычы. А кээ бир региондордо 200 миң беришет, 300 миң беришет, ушундай ар кандай эме өзгөчөлүктөр бар.
0: 그러면 지역마다 다르더라고요. 예를 칼음을 낼수 있고 돈으로 낼수 있을 때 우리 아이피리는 탈라스라는 지역에서 출신이에요. 원래 탈라스 출신 아가씨들은 비싸대요. 이렇게 칼음을 받을 때는 아주 돈을 많이 줘야 된대, 신랑감들이. 그 지역마다 달라요. 돈으로 보면 이제 어떻게 변할지 이제 우리가 또 어떤 전통 문화는 뭐냐면 마흐르라고 있어요. 결혼하기 전에 신랑감이 여성 이제 신부한테 물어본 거야. 무엇을 갖고 싶어요? 그렇다면 신부 이제 생각해보고 그런 거를 대답하는 거예요. 그 집도 가질 수도 있고